ኢትዮጵያ ያው ኮስተር ያው ቆጣ እንደገና ፈገግ ለስለስ ቱቱዬ ቱቱዬ ምን ላርግሽ ምን ላርግኝ ጌታ ስጭኛ

መጀመሪያ እንደምን ጨበጥ መዳበስ መጓምኘት ትትዬ መጨበጥ ከዛ በኋላ ትትዬ ውይ ትትዬ ወርማፕ ከዛ በኋላ ትትዬ ጊዝል ከዛ ደግሞ ዲስኩማ ፋፈክሻል እንዴ ላርገ የኔ ጌታ እንዴ ለሆነልሽ የኔ መቤት እንዴት ነው ቆንጆ ነው ትወጂኛለሽ አዎ ታፈቅሪኛለሽ አዎ ትወጂኛለሽ አዎ በእውነት እኔ ልሙትልህ ታፈቅሪኛለሽ አዎ ይጣፍጣል አዎ ላውጣው ኖ ኖ ኖ ኖ

ያላጣፈሩ ሰው አይፈራም። እኔ እንኳን አለብኝ ነገር አብሻካ ደቃቃ ጋር አልነጋገር። ተደባላቂ እንደ ሰርገኛ እንዲያምንም የሚሉት የኛ ይዞ ይመጣል ከሞገደኛ እንደነበሉት ያለ መርዘኛን የጋለ ሞታን ጭን ያፈዘዘው ገሉ አይቀባም ጉንፋን ካልያዘው። ይህ ፈሬ ሲፈራ ጊዜ ከመሳኑ ጋር ይገባል ሚዜ ከመሳኑ ጋር ይገባል ሚዜ። ይበቅላል ብላ የወለደችው እቱትም በጦር ያሳተበችው እንኳን እናቱ የወለደችው አማቱ ቆራጭ የተጋባች

አንዱ መቃብር ነው ገዙ መቃብር ነው አንዱ ይሄነው የናዝ ነው ከሰው ነገር ወዲያ ጥቶ ያላት ነገር ወደ ዘልክቦ ትሬ ወርጥ ሙሃ ተቦ

0: ካልወድን ኢትዮጵያ ሀገሬን ረግደይ ረግደይ ረግደይ ረግደይ
1: ሰራፋ ከኪራፊ ረግደይ እንደሰሳ ልበሙሉ እንዳልበሳ የተሰረፈው ከተማንጃው ፍት ሰው የማያልፈው ሰራፌ ጦር አለቃ በጦራው ድማ ጅግና የሚያዋቃ እየደረሰ በጥይት ላንቃ አካኪ ዘራፈ ረግደይ እንደሰሳ ልበሙሉ እንዳልበሳ ሬቱ ዘራ ሆምጫጫው ዘራ በሎ በሎ ሲል ቶማትሮ ገዳይ ያገሩን ጠላት ስንቅስ ሃይሞረው ያንድ ቀንራት ቶማትሮ ገዳይ ያገሩን ጠላት ዘራፋ ካኪ ዘራ ወንድ ልጅ መጣ ከራ ዘራ

admet av tonni sedu nabragin tonni kamangadu altamallaskum wani awetku eni ni bla ayalkum altamallaskum wani awetku eni ni bla ayalkum. የቀድሞ ዘመን ስፍታት በጾም ቀናሳን መብላት ያሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ ያሁን ዘመን ሰው

አይነቶች በብዙ አሉን ቀመሞች ነገር ግን እኔ ሳስበው ስራ ስሩ መልካም ነው ነገር ግን እኔ ሳስበው ስራ ስሩ መልካም ነው።

በጤና የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ ኮሶ ተጣብቶኝ ትናንትና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ህግ ደንብ

ቢሆን በላ ነበር መስአይን እንዲህ በጦም ቀን የምዞረው ለጊዜ ማድረሻ ነው እንዲህ በጦም ቀን ምዞረው ለጊዜ ማድረሻ ነው ቤት ሰራሁኝ እንዳቅመኛ ሁለት ሶስት ሰው የምታስተኛ አላስከባለች እሷው ጠባ ሰው በሰው ላይ የገባ አላስከባለች እሷው ጠባ ሰው በሰው ላይ የገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም።

ሰው ስራ ሳሩን ቀጣሉን አቋራ አውቃቱስ ያንተ መሰለኝ ባብነት አድነኝ አውቃቱስ ያንተ መሰለኝ ባብነት አድነኝ።

አስደክተሽ ኛል ቀጠን ምናምን እንዲህ አደርግም ፍቅርሽ ብቻውን የሷ ፍቅራን ቆይን የሲጀምር የፉዲዲዲዲ

ሽሞሻል አንበሳል ያገባሽ ደብሮ ሽሞሻል እኔም ጋር በበኩል ስልክ ደውለሻል አብየት የሴት ነገር ጅንጀ

እኔ ሳታስፈቅጂ ሄዳለሁ ያልሽው እኔ ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቅሽ አንድ እግርሽን አንሺው አስገ

ሞቼ ተቀብሬ በቃልቆልኝ ተቀብሬ አባቴም ተጠርሰው አይ ልጄ ወንዳታው ልጄ ልጄ ወንዳታው አይ ወንዱ እያሉ ሲያለቅሱ ወንድሜም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መጥቶ ጥሩምባ ሲነፋ እኔም ወቼ እሱ ሲነፋ እኔም ወቼ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን ቀዳዳ አው

ወገኔ ክፉ ሲናገሩት ወገኔ ሆድ የባሰው ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ንባካችሁ ሰዎች ወገኔ

ወገኔ ወገኔ በሹመታ ዘዘ ወገኔ ናፈራታል በሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ናንቲ አገሬው ወገኔ ናረንጓዴ አትልበስ

አውቃለሁ መርምሬ አይምሩ ይበስላል ምንም መጠን የለው የዛሬው ይብሳል የዛሬው ይብሳል የዛሬው ይብሳል ሰሜን ሲሳቅብኝ ሲያስጨንቀኝ ኖሮ ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝን አገኘው ዘንድሮ የምትስማማኝን